0: 흥티 용위에 담스러랑가
1: 냠크나바 등디 담스러랑가 시비 참비능데 등가 다치 오 마홍 스톱든 등 마홍 다지 흥위 그저질 사람 고르송기 시바데 집샬레
2: 주시 시진핑 기난지 단도나 타블마 서버르 디르 서비 종게 찰치게 제초랑디 제공바 토튼든 전지 탄총당 디르 서비 마홍 스톱든데 제르비 공바 럭터 땅수시바당 참스겐 히틀라 흔난당 서트 페이지 땅수들 동바 참스랍데니 마홍 즉총당 제질랍데니 마홍 스톱든데 제르바 찬찰랍데니 마홍 스톱든데 제르바 존머랍데니 마홍 스톱든데 동바 템트라 마홍 총와지라 쇼고 용리스근데 당니 비츠토비고니 아젤송 땅아 마홍 땅르브젠 라스근데 동와당 아마근즈기 제루지인 바트와 멍빈 디트르 원집시디 마마 마홍 티 녀르데 잠릉 시티 마홍 땅 즈침셰기 신난제프탄 마홍 즈그니 루 고르게 코르비 로르치게 딘츠므탄 장니 아마기 용티 화마그치 시진핑가 마홍 스토브든데 동비에 공바 럭터르 땅서당 디르브 서비아 마그둔 탑집셰 슈고 럭터르 땅서셰바 간체 알루라 담브르 정바당 냥토 쳬셰디 멍빈 아스탄켈당 밤봄 야르촌치 땅가 다르치 오 마홍 스토브든당 마홍 다르지 동비 탑름데 즈브질 서바 쳬키
1: 달로나 종군 잔고 마그슬 톱친 즈그니 로르급친 코리 로이네 흥은 뜨뜨글라 르제송 톱친 치 게르긴 땅 리조와 톱저 요피 톰마 땅가 로르지 땅 마그든 로르지 치 쳬키 바치 산즈기 시데 피르 옌데 로그니 잔고 마그슬 톱친 치 냐르톱 치침 시 바땅 올로르크 다슴 요 바땅 셈바 땅 랍쇼파 땅란 조머스 제송 시파 탐증거 긴콜라그지니 아마그든 스칸즌 마르나르 제송 시피 펜든 예튼 흥알디 제튼 답땅
2: 달리야 다지비 치브제냐나 아마그 용케 토름 립실비 소중 전자 아젤송 톱친데 점고 삼바당 주시 시진핀 전장 고송빈 자구르시 브마슬 송실 가체능니 삼루 뜨그트르당 참슬 뜨그트르 종드르 사플 시바당 아랑막가 립실비 홍디 사르제 랑진케 종드르 셰흐 체르당스티 통타 버슴데 마마 마홍가 함을 즈브질 송즘 셰기 신안제프탄
1: 주시 시진핀 기프탄도네 차슬라테니 마홍 즈송 샤진네 마마 마홍게 마홍 즈송 셰피 사와인라 르제송 땅 마홍 땅럽 잔친 즈송가 카쇼 땅 즈당 람제 요레 데록 서비 찬라 우롬튼 시진핀 쇼킹 임비 땅 중앙기 차스제 로스톱 쳔보 땅 로르지 진간 층 커슴 쳔비 마마 마홍가 탑롱 사라 쳔다 도데 쳔다 그나우 구텐데 로그니 콘들 셰바니 야인처 살릉 냠치 바레 주시 시진핑기 탕가니라 서지그 님축데 차스샤위 진초디바티 땅 중앙기 차스제 종더 사플 땅 차스지 마홍 즈송 셰퍼 근덕 동비 흥안함에 비 초슴 땅 흐슬 강릉 원요레
2: 잠릉가 마홍 지티세 졸버 니버데 안양토르 사른즈기 견형토 요키 주시 시진핑기 단도나 로튼 게르메치 제지르 셰비 초슴 땅 열치에 견총 셰키 그가조나 가세티아 로트베 견총 땅 치급 존나 알르지 땅 아둘라스 강진 조비 냐르히 견총 셰데 아젤송 땅 마홍 제지르 사플 셰버 쇼고 용니 예칼랭키
1: 니스톰 쳬브제 로르 중앙 마기 제송 땅 마홍 지브지르 땅 스브다 동비 고철 산총 찌데 주시 시진핑기 거르니스 찬송 감시 디르지스 권도모 그리스 집지르 땅 으시춘제 접슬 스토히 지가 드콩 집지르 음악톤 스치 람드 집지르시 렌제 쳔복섬 라름 지르컨덕 동버는 고틀시데 중국 사라스비 천라 르제송 땅 마홍 집지르 제 체히 땅 땅 사키 인라 곰밤 조킨 후탄네 니스톰 니엔 아드르다르기 치흐슴니네 중국 르지 땅럽 잔데 탈름 사르브 쵸브르 슈그 용니 르컨덕 동비 음악즈 토마 남디르 고무치 탕친던 초고 ndana mamang mahungi huanzang shtapu jiyag mahung tsigni loobjian korwi nabak sarching shig yinxing chapsil dagtar jongdar jay nabak sarwa shikjang yin stofhig chapsil jay gopak sarwa tang dangrab jantan jarbiyin zikshin jay pherimg sarwa amagchib amagantab jay jamjig sarab jichi khogu amagdar mtombarab jang khang sarji tomi samdan jasil warta nyamba mepi mamang mahungi zabji dambir goni dang dang mamang jay zikshib danglim shi rikchi rastar jay blankur dang bu kalu warti Amamar gamba tenhui yi, tengar ngawarin tamkur kordi, namdir gomu chi tangchin tabcho le.
2: Chi shingin jang hachu ra, thujil tabkin, huang yin a langchin ki yamcu dang, warnang ki ngwakon dang, tangkur ki cotu dang, warnang di, cotu dang, kwa yin nyamzil chabzong si ba dang, nyalshiv nyamda dang, jiksa la dani cunzil gorshiv, cotu dang, kwa yin dodum cunzin, nyamzil chaygul su, ngaytub jingi lovcin, zunil tu chabzong si, mahunga cotu dang, kwa yin tenjur dang, Jonyira rukchur, malakka yelkalambi nipir, shibshir nidin tov.
1: 주시 시진핑기 찬스럭 사르툴란 탐닐기 파 진총시티 랑막 즈그총라 찬스 진덕추르 쳔본 돈추시기 바타네 망망 마홍기 쳇쳇 곤덤비 블랑샤 돈추시티 피스르 톤치 니히티 피스르 탐정 니히등 리슌 토위 냠지 쇼니 끄츠 쳇퍼 끈덥 당비 랑르지니 톤비 든 찰리르 갈라티 쳇눈 디럽스 헤브율레 랑지치 톤치 쳇비 쳇든능 남츠 쳇지 르드주 쳇바당 로브지르지니 양츠르 제기 메흠펀디 마홍티 로브쳔 고르요 바당 Халун уртаг жанжин пандалжи сакун шаварга манчгэр жигтапа масл рэмпарбши. Цанцилг сарту жи ржасун дан махун зэрчун пэджи ла шэджиб жагайо ба цангмин тун юл. Махун штобдан дан махун дарджиг тун гин на нжуэмэ лагаргли. Жуши Шичинпингив дандуна. Нжуэмэ нэ ацу махун гэр писан тойин пэджи ла шкандаг тун ватан. Магатун жансул дан маңбэ магтабды яка лэнбэг нангэг ин. Далун цухчан нэ жетуг Жуши Шичинпин жанжул магатан жагчи нэнтуг хуңрдин тэзэб цухбар пэмны их сумшид гачин нэгэрдэ. Sarji jantang chili jantin jomi hongardin zikchung tala khin hongi baatang. Tengg sartul ujongli ji logdil samchil shajin tanchung shi ba. Huomagi tengg guala nyan baatang, tengg jisam jangwi samdug jirsa jiftan taktungwa. Tengrib jantin gomchunag jikchik sarji jantin jomi hongardin lagda yo ba kagtab shi gi baftan. Magmar chim mena ma chukchang, chim namu mena sikhi mele. Zhuxi Xijinping giftandun. Chim htar mahoong shiongwi tabji lagdab shi di, rjasung tang mahoong zikchung chimchung jantan jirwi chisan torag tong gi baftan. Мама махун тэ сарджи чэнтэн тэнгэрэв чэн цадэн чэн чи сэн зэчэн шэпэр шуг юнни хэнэн жэг кипэр мэни чонку чачи чэ мэгтэн чэмчэн малэгэм жогни чин зэг батэн махун чэчэн шэтэн сави рангэм чэн пэнжэ шэпа чэм жог сэптэн тэ чэм хтэрэ махун чэн атэн махун нан чэн шэ шуг тэ махун зэчэн гэ горэм шэло тэн шуг сосу тала дончэн таршим шаги батэн чэмчэн лэглэн нан тэм шаджим тан чэн тэн махун гэ гэчэм нан тэг тунва рэсун тасу ла нгэргэ шэпа тэн сэптэ пэла чэпшини Лэгжи гачин ла таркал додам шэпи маалагам тэцэн тагтун ваадан. Зэрчэн чэр пэсэлн дагчур дан, нэпин дагчур. Хчуацэн дагчур сосуон галим шиэдэ. Чэм хтар махун шчон вэй лэглэн ла, чэмжи чэмбу топор шиэнэ. Махун шдобдан тагтун вэй шабжиг ла шкэн тагтун вэр нэчэл дан гансун гачин дончу шэгэ. Ням кэнаан ба, дэсу чэ гэнгэй датан чэ гэнржонг сэрсэм лэцэн нагтун цэм дан нэнчугу. Лэцэн дэр зомжиг ба хэу рэн цо дэн, зомжин гэн кэрва сонам цэрэн дэн хуафтэн жа, сумур чилб чэ дэн, шдаркэл ваг дуржи цэрэн, вчэчэв шдаркэл ваг анжаг цэрэн дэн сонам рэн чин гэн. Хэу сэн цо дэн мэпэм гэнбу нэ чэ чэ чэ гэн хэнлэм дэн дуан цэн шэ ба ин, тэнгэр жэмэй лэцэн нэн ацул харэн жэл, тав дэму.